0: 샤마기 볼바 소비 까린더런 타이가나르 자리야 흐르버 히가드 뽀죽꾀 볼바소 오브르 묻그브 비 육칠거 아르몽린 이드르바트르 볼론 바르스 이르버스 나리간다골 조베가 장간 너띠진 우은선덕으로 볼바소 금쇼투 에러트마이 함긴 솔든 볼볼 헛질갈 두세라 뚜조행만 허스컴비츠브
1: сай бүхширмэ хуурчин хэлсэн шэйлун арл юрүүчэнг төвшитгэсэн гэсэн хуурын үлгэрийг сонсглоо үүний залгамжийг